0: አሜን።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ ሶኔሎራ ደላ ኖስትራ ሞርቴ።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ ሶኔሎራ ደላ ኖስትራ ሞርቴ።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ ሶኔሎራ ደላ ኖስትራ ሞርቴ።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ ሶኔሎራ ደላ ኖስትራ ሞርቴ።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ ሶኔሎራ ደላ ኖስትራ ሞርቴ።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ።
1: ጸጋዬ ምላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማሪያ ማድሬ ዲ ዲዮ ፕሬ